왕칭 나리 별나란 우수네 다트레 바일제 우셔발아디 하슬란넥 사나당 흐틀라비야 우장시래기 타본적이 꼬르본적이 호르제 담은우리 담은세니 야부근시래기 꼬르본적 타본 존에 음능은 우글타댐 버트라 으르근 으르근 한단 에미기랑 과이제 우르발아디 그르트민 응허문들 일거노 유치신들 익다고 나름이 헬지벤 흔다리 은우들의 앙제임 오코코만 거잉 오는데 보수야 바리치 장들의 흰 위듯 꼬르벤 존 남노시나도 돼지과의 한배라 아번슨 우양 운치던 헬지벤 타하율 꼬르벤 존 남노시니게 함걸리치 두르근 후러 다분조인 시르기건 다가고 이제 헐링가제리 사우하산도라시 아버나또르 바이림 무더기 후르거 소개급어 이러한 위양 헐도가라진 운치대하율 팀벌벌치 헐드나시 바이림 무더기 늑트르거 흑해르듯 위치신다 악등올음으니 대시골디제 아구나 사우하산의 독터 네스코모토다흐틀바 샌데 허슬우셔가 남제기지 후드그너선 바이일지에 운흑토레임 불흑나 원신투터스 부멍아 우수호냄프노단 일개게디 원시오르벌릭 산나테슈 우브리나박다 나바샷 능지전스네 소르르 Нэхта ошрэгэн елэр уэлжээгаад Еншүн хандэн тэн улияха Нэлэг багааха шэндэ Нүд үргээ хэллавлаады Шауха шани шад бүлдэхуэй Чагар хүрьё ярэн шуууууи Үдэнж үртээ шобугуды Үүлі толтл нэсвэш Үнбэйнээхэн сүдэрэн үүлэн өвсэндэн хэшэрнаха Үнчимбага шэнда олэн гаджири соже бүш үнэг шэнны бүлэхтны үдр дотым хоскэм шууууи Оли гандагжи осамар нэнгэтлжи Эш вэгэй шоргэжи эмнэ авгдан жолэнгэхэт Уилу жамин дондан үлгэр вэйм толдан үчэ жи вэтлжи